아메리케 혼리 땅 니스드 힘카리 깁샤 파르타르나 에일랑근 탐트 크르친디 세니 토킹 체미 아메리케 위히르 사크체 마그툰 고르기 제뉴 타톰만 라 샹죽 쉐빈 요스레 아타 파르타르나 아메리케 쉐지 제 마그툰 스텐제 체티라 당공기 정 에일랑근 자구 템니 토르춘 테비오피 세니 토킹 체미 양프치르 사크디 마그툰 고르기 라 샹둑 동위 고르급 쇼마리 스레 데능 치 까치비 쇼치네 토킹 사크니 마그툰 쉔템 쉐먼 데이레레 Тэрхүүн Америкийн жасун буй төрсөл маавшин үйл хүнч гэжиж ярьж тарах тийм шивчэн зүг шилмэс сэрэ. Дэгбар тарна Америкийн чертэн тав гихэр сакэч гэний нэхэ замла амгама төвшэ зэм гөрөв шио бар хэлэ. Мэн шил мэн дуу пин торон хүн буш гэвш ажирэ. Тэнэ сэмчүн намчүн шипин чаржиж гин батан. Жимтэр сэжүн ги тамч ги чулах дурлаг тэпи. Амгатун тийм шивчэн зүг шимэн тахчүв шэпэр шажин дончул шэтсэрэ.